አድማጮቻችን እንኳን ለሳምንቱ ወደ አደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 101.9 FM ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ወርቁ አያሌው ነኝ። እንኳን ለሳምንቱ ቅዳሜ አደረሳችሁ ከምሽቱ ማለት ነው። አድማጮቻችን እንግዲህ አሁን ከዚህ ከሰባት ጀምሮ እስከ 9 ሰዓት ድረስ የተለያዩ ዝግጅቶችን እናቀርባለሁኝ። እስከዛው ድረስ ከኔ ጋር እንድትሆኑ በትህትና እየጠየኳችሁ የዝግጅቱን ቅደም ተከተል ላስታውቃችሁ ወዳለሁ። አድማጮቻችን በዚህ በቫንኩቨር ከተማ በጣም በጣም በየአመቱ የሚያደርጉ የኮሚኒቲ አባሎች አመራሮች በትልቅ ትልቅ ነገር እያደረጉ ነው። የሚመረቁት ዘንድሮ ተማሪዎችን አስመርቀዋል። በኢትዮጵያን ኮሚኒቲ በጥሩ ሁኔታ ቆንጆ ባማረ መልኩ ማለትም ብዙ ዝግጅቶችን አዘጋጅተዋል። ምግቦችን ቤተሰቦችም እንዲሁም እንግዶች በቪዲዮ ላይ እና በፎቶ ላይ እንዳየሁት ብዙዎች የመጡ ናቸው። በጣም በጣም ቆንጆ ነው። በዚህ ላይ ደግሞ እንግዲህ ፕሮግራሙ ወደ በኋላ ገደማ ከአንዳንድ ሀሳቦችን ከሰጠ በኋላ በወቅቱ ለሁላችንም ትምህርት የሚሆን ይህ ነገር ቀላል አይደለም። በኮሚኒቲ ውስጥ አንድ ነገር ወጣቱን እንዲሰርጾ እንዲገባና እነሱ ደግሞ እንዲናገሩ የተደረገበት ሁኔታ በጣም ደስ የሚል ነው። በተለይ በተለይ በተለይ በጣም ሁላችንንም ደስ የሚያሰኝ ነገር ነው። እንግዲህ ልጆች እዚህ ያለነው ኮሚኒቲ ተተኪን ትውልድ በደንብ ኮሚኒታዊ የሀገር ፍቅር የወገናዊነት አንድነትን አስተምሮ ማለፍ ቀላል ነገር አይደለም። ይሄን ለምን አላ ብትሉኝ ዛሬ በተደረገው ዝግጅት ላይ በዛ የተጋበዙ ተመራቂዎች በዚህ ዓመት እንግዲህ ግራጁዌሽን የሚያደርጉት የተለያዩ ቦታ ነው። ላይተዋወቁም ይችላሉ። በዚህ አጋጣሚ እርስ በራሳቸውም ሊተዋወቁ ይችላሉ፣ ጓደኝነትም ሊፈጥሩ ይችላሉ። ወደፊት ደግሞ ምን ማድረግ አለባቸው ለኮሚኒቲያቸው ሊሉ ይችላሉ። አይደለም እንዴ? መታወቂያ አንድ ስቴፕ ነው። በየዓመቱ በየዓመቱ በየዓመቱ ሳይሰለችው በእርግጥ ነው ስማቸው መጥቀስ እንኳን ባልፈልግ ምክንያቱም ያዘጋጁትን በሙሉ ስለማላቅ፣ ጥቂት ሰዎችን ግን በዚህ ውስጥ ብዙ ኢንቮልቭ ሁልጊዜ በየዓመቱ ያደረጉ ስላለ ያንን ለመግለጽ ያህል ነው። ወደፊት እንግዲህ እንደ እግዚአብሔር ፍቃዱ ነው። እነኝን ደግሞ የምናመሰግንበት ጊዜ መኖር አለበት። በኢትዮጵያ ኮሚኒቲ ብዙዎች የሰሩ የአመራር አካሎች ተጠርቶ በስነስርዓቱ የተመሰገነበት አንዳንድ ቦታ ነበር አስታውሳለሁ፣ የዛሬ 3-4 ዓመት። አሁንም ይቀጥላል። በየጊዜው ማመስገን አለብን። ምክንያቱም የሚቀጥለውን እንዲገባና ለሚቀጥለው ደግሞ ጥሩ ዝግጅት እንዲኖር ሌላም ደግሞ ሞራሉ ከፍ ብሎ ለኢትዮጵያ ኮሚኒቲ ለካስ ለሚሰሩ ሰዎች ላበረከቱት አስተዋጽኦ ክሬዲት ይሰጣል የሚል አላማ ይኖራል። ሌላውም በመነቃቃት በፍቅር አንድ ላይ ለመሆን ይቻላል። ስለዚህ በዛሬው ቀን ዝግጅቱ በጣም አምራል። በእርግጥም እኔ ያው ቅዳሜ ብዙ ጊዜ ቢዚ ነኝ ስላልሄድኩ ነው። ግን በፎቶ በዚህ በኮሚኒቲያችን ሶሻል ሚዲያ ላይ ፖስት ያደረጉትና ቪዲዮ የለቀቁት ኦዲዮ የለቀቁትን ስላየውኝ በጣም እኔ ደግሞ በዛሬው ዕለት ወጣቶች የተናገሩትን ኮፒ አድርጌ ለእናንተ አሰማቸዋለሁ ወደ በኋላ። ይህን ለመጀመሪያ መግቢያ ያደረግኩት ምንድን ነው፣ በጣም በጣም አስፈላጊ ነገር ነው። ሌላም ሌላም ያስፈልጋል። ሁላችንም እንግዲህ መተባበር አለብን። ብዙዎቻችን ከጀርባ ሆነ እነሱን ማገዝ አለብን፣ አብረን መሆን አለብን ማለት ነው። ስለዚህ ልናመሰግናቸው ይገባል። ሁላችንም ልናመሰግናቸው ይገባል። እንግዲህ በጣም ደስ የሚለው ወደ በኋላ ያሉ በዛ ዕለት በዛሬው ግን ተገኝተው ወጣቶቹ ይህን የዛሬ ተመራቂዎች ምን አሉ፣ በጣም የሚገርም ነው። ምን አሉ? ዝም ብለን ስናያቸው የማይናገሩ አይምሰሏችሁ። ሁሉን ነገር ያዩታል። ኮሚኒቲያቸው የሚያደርግላቸውን የማያደርጉንም ጥሩንም መጥፎንም ሊለዩ ይችላሉ። ስለዚህ ይሄን ነገር ወደኋላ አቅርብላችኋለሁ፣ ሁላችሁም ተዘጋጁበት ማለት ነው። ሌሎች በዚህ ላይ ሀሳብ መስጠት የምትችሉ ለኮሚኒቲው በጥሩ ሀሳብ ቀና ነገር ሁልጊዜ ምን ያደርጋል? ፍቅር ያጠናክራል። መጥፎም ነገር ባናጎላው ጥሩ ነገር ብናጎላው መልካም ነው እንላለን። ግን በኮሚኒቲያችን ውስጥ እስካሁን ድረስ እንግዲህ ያየነው መጥፎ ነገር አይኖርም። በሚያደርጉት በየቅዳሜው እንግዲህ ሰው አንዳንድ በብዛት የሚሄድና የማሄድም ሊኖር ይችላል። እሱ የራሳችን ችግር ነው። ስለዚህ አሁን ወደዛ እንሄዳለን። ይህንን ለማቅረብ ነው፣ ወደ በኋላ አቀርባለሁ ማለት ነው። በመጀመሪያ እንግዲህ አድማጮቻችን የዛሬው ዝግጅት አንድ ሙዚቃ ካሰማ ወዲህ ባለን በሀገራችን በሀገር ቤት ያለው ሁኔታ በተለይ ብዙን ጊዜ ፎከስ ማድረግ ያለብን በአሁኑ ሰዓት በዚህ በአርሲው እልቂት ካህናቶች ያለምንም መገደላቸው የአባቶች እንባ ወጣቱ ተስፋ የመቁረጥ ሁኔታ ላይ ያለውን ነገሮች አንዳንድ ነገሮችን እዛ በማንሳት አልፋለሁኝ። ከዛም አፍሪካ ማማ በሚል ፕሮግራም ላይ ደግሞ
አፍሪካን ሙዚቃዎችን ምናምን ወደፊት ወደ እየሰፋ ይሄዳል ያነቀርባል በመጨረሻም ደግሞ ሙዚቃዎቹን እስከ 9 ሰዓት ድረስ አስተላልፍላችሁ ነው ማለት ነው ከዚህ ከ8 ጀምሮ ከ8 በኋላም ትንሽ አለፍ ብሎ ነገሮች ሲሳኩ ወደ ሙዚቃው እንሄዳለን ሙዚቃዎችን በጣም በጣም በኔ በኩል ብዙም ጊዜ የባህላችን ሙዚቃ ትክክለኛ ኦዲዮ ማስማቱም ትልቅ ነው ግን AI የሚያርጋቸው ሙዚቃ ሁላችንም የሚያስደስ እንግዲህ በኔ በኩል በጣም ነው መደሰተው ሌሎቻችሁ እንግዲህ እንደዚሁ ታርጋለች በተለይ በወጣቱ ማካቢ ሌሎችንም ይሰማሉ ነገር ግን ትክክለኛ ዘፈኖችና ደብለቅለቅ ያሩ ከነጥት ከነሂሩት በቀለ ከነምናምን ጋር አደብላልቀ ያሰማችሁ እንድትስናኑ ምክንያቱም ለምንድነው የሚደረገው የዚህ የሬዲዮ ዋና ፕሮግራም information and entertainment ነው ይሄ ደግሞ ከፖለቲካ ከሃይማኖት ከዘር ውጪ የሆነ ሁሉም ሰው መጥቶ ዛሬ እኔ ከለነኝና ያስገባኝም አይደለም ወርቋ ያለው ስለሆንኩኝ እከለናል አስገባም አይደለም ሁልጊዜ ያለነው በየአመቱ የሚቆይ ነው ሰላም ፍቅርን ይጀምር ነው እንጂ ፍጹም በመሐል ችግሮች እንዲፈጠሩ ፍጹም ተናስቼ ማረግበት ነገር ምክንያቱም ትርፍ የለውማ እኛ እዚህ ካናዳ ውስጥ ያለነው እንደዛም ሰላም ሆነን ችግር አለ የራሳችን ምንነቃቀበት ኮሚኒቲያችንን ማሳ ኮሚኒቲያችን ስንል ኮሚኒቲ ኢትዮጵያን ኮሚኒቲ ብቻ ሳይሆን አንድ ላይ ሆነን እንደ ሌሎቹ ሀገሮች ቢዝነስንም ሆነ የተረዳዳና እዚህ ጋር እንዲደርሷል ባክ ድረስ ይሄን አንዱን ነገር ጥሩ ነገር ስናይ ቃቃዋችን እኛ ካልቻ ሌላው የሚችል ሆነ ለዛ መገፋፋት ያለበት ሁኔታ ቢሆን በጣም በጣም በጣም በጣም በጣም በጣም በጣም ደስ ይላል ስለዚህ በመጨረሻ ምንኛ ሙዚቃዎችን እንግዲህ ዛሬ ዘና እንድትወ አድርጋለሁ በየሳምንቱ ማድርገው ነው ወርቋ ያለው ነኝ ከናንተ ጋር ነኝ ካንድ ሙዚቃ በኋላና ማስተዋቂያ በኋላ ተመልሼ መጣለሁኝ እንሆ ሙዚቃ እስቲ ወደ አንድ ከጀምሎ ሰዳችሁ

0: the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read. Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sister Sage is an award-winning local Indigenous business run by Tsimshian entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sister Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
1: አድማጮቻችን ተመልሼ መጥቻለሁ። ሙዚቃው መቼም ደስ እንዳላቸው ቃሉ እስክስታንም ዚወረድኩ ነበር። እንግዲህ አድማጮቻችን በዛሬው ለት እንግዲህ አንዳንድ ሐሳቦችን ለመናገር ፈልጋለሁኝ። ያው እንደምታውቁት በአሁን ሰዓት ትልቁ ነገር በአርሲ ዙሪያ የተደረገው ነው እና እንዲሁም ደግሞ በአገራችን ያለውን የፖለቲካ ሁኔታና የኑሮ ሁኔታ የወጣቱ ሁኔታ የህዝቡ ሁኔታ በጣም ያሳዘነ ነው። ምንድነው ብዙን ጊዜ እንደምታዩ አንዳንዶች ጋር አነጋግሬ ነበር እዚ በከተማችን ምን ያርክ በኢንዲቪጁዋል ለምሳሌ አብይ ይሄን ነገር ያብይ ነው ስለ ለምን እሱ ብቻ ሆነ ሌሎችም ናቸው እንሱ ብቻ ስም ለምን ይጣራል የሚባላል እንግዲህ ምን ጊዜም ቢሆን ቁንጮ ነው አይደል እንዴ ዋናው ማስቆም ይሄ ነገር የማይሰማ ከሆነ ምናልባት አንዳንድ ባሩሲ ጊዜ ጭፍጨፋ ጊዜ ወደ ውጭ አልወጣ መሰለኝ ብዙ ነገሮች ሲካሄዱ ወደ ውጭ ከወጣ በኋላ ነው ነገሮችን የሚባለው ስለዚህ በአገራችን ያለው ሁኔታ በጣም በጣም በጣም የሚያሳዝንና የማያጸይፍ ነው ይሄ ከቀጥታ ከኢትዮጵያኖች ማንኛውም ዘር ይሁን ኢትዮጵያኖች የሚሆን አይደለም በርግጥ የተውስውር ነገሮች እንዳሉና ሚሽን እንዳላቸው የዚህ ነው ኦርቶዶክስን ሃይማኖትና በዚህ በአማራው ላይ የሚደረገውን ጭፍጨፋ እንዲሁም በኦሮሞ ክልል በሌሎችም የሚደረገውን ይሄን ቀውጥ የሆነ ኑሮ የሚያደርገው የተወሰኑ ሰዎች እንዳሉምና ሚሽን እንዳለ ነው የሚገባን አለዛ እኮ ማቆም ይቻላል ለምን ከዚህ ፊት አልሆነም ነው እንግዲህ በኢህአዴግ ጊዜ ለምን እንደዚህ አልሆነም በደርግ ጊዜ ለምን እንደዚህ አልሆነም በኃይለ ሥላሴ መቼም የሚጠረጠር ነገር የለም ይሄ ምንም ኢሹ የሚነሳ አይደለም በርግጥ ነው የምለው በርግጥ ኢሹን ምናነሳው ነገር የለም በዚህ በ ኃይለ ሥላሴ ጊዜ ማለት ነው እንግዲህ ምንላችንም ባትደርሱ ሁላችንም ምናቀው ነገር ነው ምንሰማው ነገር ነው እና ይሄ ነገር ለምን ሆነ ምንድነው ነገሩ ለምንስ ይሆናል አብረው ጉርቤት አንዳንዶቹ እዛው አብረን የነበርናቸው ሰዎች ናቸው ሲሉን ሰማለን በርግጥም እዚህ ሆነን ቀርቶ ኢትዮጵያ ውስጥ ያሉ ሰዎች እዛ በቦታው ተገኝተው የሚያድርጉ በሚሰማና በሚታይ አንዳንድ ነገሮች ነው ሁላችንም እናቀው ነገር ግን ለምን ይሆናል ነው ምለው ከባህላችን ውጪ ነው ባህላችን የሚያፋቅር የሚያዋደድ ነው እንጂ ፍጹም ፍጹም በእንደዚህ አይነት መልኩ የሚካሄድ ነገር የለም በእድሜያችን አይተናል ብዙዎቻችሁ ለዚህ አልደረስንም ብትሉ በጣም የሚገርመኛል አሁን እንኳን አሁን ብንሄድም የትም ቦታ እንሄዳለን ፍጹም ባሉት በብሔረሰቦቹ መሃል ችግር የለም አንተ አማራና አንተ ኦሮሞ ነህ ተብሎ የሚጋፈጥበት ነገር ግን ያ ሰው እንዳይተባበር እነኛን የሚደግፉትን እየወሰዱ እንደው ለምሳሌ በኦሮሚያ ክልል አማራዎች ሲሰደዱ ቤታቸው ሲፈርስ የሚያስጠጓቸው ኦሮሞዎች እንዳሉና አቃለን እና ኦሮሞቹን እንዴት ታስጠጋላችሁ ብለው ልክ እንደነሱ ያደርጓቸዋል ስለዚህ የሚል ምንለው ነገር ምንድነው ሁላችንም እምናቀው ሃይማኖትም ያለን ሁላችንም ሙስሊሙም ክርስቲያኑም እንዲሁም ፕሮቴስታንቱ በእግዚአብሔር ቃል መሰረት ፍጹም አንድን ሰው ለመግዳትና ለማጥፋት አይፈቀድም አይደለም እንዴ? ፍጹም አይደለም አይፈቀድም። ለምን እንደዛ ይደረጋል? በዛ አካባቢ መንግስት የለም ወይ ብሎ የሚያስጠይቅ ስለሆነ ቀጥታ ጣታችንን ቆስረት ጋር ነው አቤ ጋር ነው ዝምታውስ የቦክቱ መግለጫ ለመስጠት ጉዳይ ቦክቱ ይሄን ነገር አለማወገዝ ጉዳይ እንዳው በተለይ በኦርቶዶክስ ቤተክርስቲያን ውስጥ ያሉትን አባቶች መልክሳት መሳራ ያላቸው ሙልክ የሚበሉት እንኳን ባንድ ጭብጥ ነው። እንግዲህ እኔ በቅርቡ ዛሞኜ ወይንም ብዙም ባናይም ሄደን ሰምተናል አይተናልም እንዲዋናን ሰዎች ጋራም እንዴትንም ብለው ስለዚህ እነኚህ ምንም የሌላቸውን መግደል ማለት በጣም ፈሪነትና ደካማነት ነው። እና እነኚህ ነገሮች ሲሆኑ እባካችሁ ተነስተው አቢ ፕራይሜቴር አቢ ለምንድን ነው የሚሆነው ብሎ በየጊዜው ያለማቋረጥ መጋፈጥ ነበረባቸው የሚል ሐሳብ አለ። ለመሆኑ ይሄን አድርገዋል ወይ? ይሄን ነገር ለማስቆም ጥረዋል ወይ? ከጣሩስ እንዴት ነው የሚያካለ ደውሎ 604-600-4657 ምንም ሆኖ ምንም ብልጽግና ሆኖ ምንም በዚህ በሬዲዮ መታችሁ ንጹህ ይሆን እንዴ? አንዳንድ ሐሳቦችን ለመስጠን ወደ ኋላ አትበሉ። መከለክላችሁ ኤር ታይም የለም፣ ግን ጥያቄን መመለስ የምችሉ ከሆነ ነው። ብዙም ጊዜ አንድ ሰው ቢገባ ፈቅድለታለሁ ኬዙን አቅርቦ፣ ነገር ግን በዛ በሬዲዮ ላይ ከወጣ ጥያቄ እንደ ህዝብም እንደ ራሴ ጠይቃለሁ። ያን መመለስ ካልቻለ የራሱ ጉዳይ ነው። የሚመለስ ከሆነም እሰየው። ሙሉ ኮንፊደንስ ካለው በዚህ በሬዲዮ ገብተው ሀሳባቸውን መግለጽ ይችላሉ። ውጭውጩን ከምንዞር ማለት ይሄ ውጭውጩ በጣም የሚያሰጋ ነው። ስለዚህ በዛ አገር ውስጥ ይህ አይነት ተፈጠረ። በጣም ያሳዝና። ሁላችን የምናዝንበት ጉዳይ ነው። ነገር ግን አባታችን ብፁዕ አቡነ ኤርሚያስ በ2021 የተናገሩትን እያለቀሱ የተናገሩትን እንደው ትንቢት ሳይሆን ይቀራል የተናገሩት ሲል ላሰማችሁና እንቀጥላለን። ይህ ማለት በተለይ የኔ ሐሳብ ብዙን ጊዜ የምናገረው ይህ ነገር ኦርቶዶክስ ያልሆኑ ሃይማኖቶችን እንጥል አይደለም፣ ኦርቶዶክስ ያልሆኑ ሃይማኖት የተቀበሉትን አይደለም። ተግባብተናል አይደለም? ሁሉም በየኦርቶዶክስ ያልሆነ ከኦርቶዶክስ ጎን የቆመም አይተናል እንደምናውቀው። ግን ራሳቸው የራሳቸውን ሚሽን ያላቸው ግለሰቦች ከአቢ ጋር ተመሳጥረው የሚያደርጉት ነው የሚባልም ደግሞ ሁሉ ነገር አለ። የሚታይ ነው እንግዲህ፣ አይን ፍጥጥ ያለ ነገር ነው። እና ይሄ ደግሞ እያንዳንዱ ሰው ማውገዝ አለበት። ሃይማኖትን ዘርን ሳይል እንደ ሰው አስቦ ማለት ነው። መሆን የለበትም አንድ ሰው ሃይማኖቱን ቤተ ክርስቲያኑን ማቃጠል፣ ሰዎቹን መግደል፣ እነኚህ ንጹህ ሰዎች መግደል አያሳዝንም? እናቶች አባቶች ስንት ዓመት ሙሉ የለፉበትን መሬትና ሰው የሚጋብዙበትን የሚያበሉ ምን የሚሉትን አባረው ዛሬ በየከተማ ውስጥ ምንድናቸው እጅ ነው የሚጠብቁት። ተጥሮ ቁጭ ከሚሉ ለምነው የሚበሉት እንኳን ያጡበት ጊዜ ነው። ለምን ይሆናል? በአዲስ አበባ ውስጥ ያለው የቤት ፈረሳው ምኑ ሁሉ ነገር ተጨማምሮ ብዙ ወጣቶች በአሁን ሰዓት ምርር እንዳሉ በሶሻል ሚዲያ ላይ እየተናገሩ ነው። እና ወደ ኋላ ልውሰዳችሁና እንዳው ቀንጨብ አድርጌ ላሰማችሁ እስቲ ምን ይላሉ አባታችን ምን አሉ 2021 እነሆ

አምስት ወር ከአስራ አንድ ቀን በላይ ከሰው ተለይቶ ከብዙ ነገር ተገድሎ የቆየ ልጅ እናንተን ማየት እንደ እንጀራ ያጠቅማል። እንደ ውሃም ያረካው ቀላል ነገር አይደለም። መልእክቱ የእናንተ መምጣትና በዚህ መልኩ ተደራጅታችሁ ይህን መከረኛ ረትነ በመጎብኘታችሁ እንደ በቤተ ክርስቲያናችንም ስም በህዝባችንም ስም አመሰግናለሁ። እግዚአብሔር ይስጥልኝ። የምትሰጡኝ ስም የኔ አይደለም፣ የምትናገሩትም ለእኔ አይሆንም። ያው እኔ ማን እንደሆንኩ እኔ አውቃለሁ። የዳግማዊ ጴጥሮስ ምንማቸውም አይደለሁ። እኔን እኔ አውቃለሁ። ምንም እርምጃ አልጀመርኩም። ሰው ነኝ። ግን እንደው በመምጣታችሁ የእግዚአብሔር ድንቅ ስራ ምንም ባዶ ሆነን እንዴት እንደሰራል እንድንመሰክር እንድንናገር ሰም በመሆናችሁ ደስ ይለናል። እግዚአብሔር ፈቅዶ ነው። እንደው አንቺ እንዳልሽው አላህ ፈቅዶ ነው እንዳለችው እግዚአብሔር ፈቅዶ እኛን ደካሞቹ እንደ ምስል እንደ ዕቃ አስቀምጡ ተጠቅሞብናል ብዬ አስባለሁ። ያ ሲባል የምታዩቸው መነኮሳት ሌሎችም ካህናት እጅግ ትውልዱ ቦታ የማይሰጣቸው የታዘቡን ሽማግሌዎች ያደረጉት የእንቅስቃሴ ውጤት ነው። ሁሉም ነገር ጥሩም ነገር ካለ ያን የሚያደርግ እግዚአብሔር ያውቀው። የእነሱ እንቅስቃሴ እግዚአብሔር ቸርነት በስቶ ብዙ ነገር አሳይቶናል። የሚያሳዝኑ ቅስም የሚሰብሩ ነገሮችን ተመልክተናል። በጥይት መመታቱ ሌላው ምንም አልሆነ። እንደው እናት ያውም ወልዳ ልጅ አሳድጋ በእንክብካቤ በምትጦርበት ጊዜ ምግብ እናት አጣ ስትለት አይቀጣል። በጣም ያስቸግራል እንደው ለመግለጽ።

ያላችሁ አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሁን የምንዘምረው ዝማሬ በአርሲ ክልል ላይ የተገደሉ ኦርቶዶክሳውያንን የቤተ ክርስቲያን ፈተናዋና መከራዋን የሚያሳይ ዝማሬ ነው። በማስተዋል ብትችሉ በእንባ እያለቀስን እግዚአብሔር አምላካችንን እንለምነዋለን። እግዚአብሔር ያጽናናሽ፣ እንባሽን ያብሰው። ቤተ ክርስቲያን ሆይ እስከ መጨረሻው ካህንሽ በመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሄል እንባ እግዚአብሔር ያስብሽ እያለን እንባችንን እግዚአብሔር አምላክ እንዲያብስልንና እንዲያስበን እንለምነዋለን።

ወፎች ይበራሉ አህጉር አቋርጠው ክረምትና በጋን ጊዜውን ጠብቀው የሰው ልጅ ብቻ ነው ድንበር የከለለው።

ገዳይነት አሸንፎ ያውቃል። በበቀል ጭካኔ የሰው ልጅን ማረድ እጅግ የወጣ ነው ከሃይማኖት መንገድ። እግዚአብሔር ያጽናናሽ እንባሽን ያብሰው ቤተ ክርስቲያን ሆይ እስከ መጨረሻው

የሶማሊያን ከንቱ ያደረገ። አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው በዚህ አይነት። እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ፣ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም፣ ሙስሊሙ ራሱ አይቀርለትም። ምክንያቱም ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው ቢያርድ። አሁንም እኮ እውነት ቀናነቱ ካለ እኮ አሁን በአርሴም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተ ክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን። መቼም ኢትዮጵያ ታሪካዊት ሀገር፣ ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት አንድ ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የት ትጠጋ? ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይህ ሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ መቶ ዓመት እንትን ማለት ለምን ያ ላይ ያለው የእነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩን የሚልካቸውን ነው። ይህን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስ፣ ደርግም ተነስቶ ኦርቶዶክስ ያለው መሬቷን ቤቷን በሙሉ ወሰደ። ኤጂ ራትሽንቻይ ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋት። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም።

0: The simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's R-I-D-E-O-N Bike Shop. See you there!
1: Do you want to advertise with CITR Radio and Discorder Magazine? Well, good news, you can. Our copies of Discorder Magazine span 6,000 square kilometers and reach 3 million inhabitants across 32 locations here in Vancouver. Advertising with Discorder Magazine means being seen from UBC to New Westminster. Along with print, we offer advertising online, offering you a viewership to over 100,000 engaging with our content. From radio ads to Discorder Magazine and our online presence, CITR and Discorder Magazine knows how to get you seen. Contact sponsorship at CITR.ca to get advertising today. Sponsorship at CITR.ca.
2: አድማጭ ወቻችን ተመልሰን መተናል ቀደም ብላችሁ የሰማችሁት የአባታችን ንግግር እንዲሁም ቀደም ብዬ መጀመሪያ አስቀበ ሳውንድ ምክንያት አቋርጬዋለሁኝ እና በሀገራችን ያለው ሁኔታ መነሻው በዚህ በአርሲ ብቻ አይደለም ዛሬ አይደለም ያርሲው ብቻ አይደለም ከዚህ ፊትም በባሌም በሌሎችም እየተደረገ እየቀጠለ የመጣ ነው አሁንስ ምን ይቀጥላል ይሄ ነገር በአሁኑ ቶሎ ካላስቆም ነው የበለጠ ጥሩ አይሆንም በሚል መልኩ ነው ያቀርብ ነው ይህ ማለት እንግዲህ ሁላችንም ሰው የሆነ ሁሉ ይሄን ነገር መቃወም አለበት እና በየትም ሀገራውን ብዙዎች በሌሎች ሀገር ቫንኩቨር አላየውም ለማስተባበር ሞክረን ነበር ተቻለም ካንድል ላይት አንዳንድ ነገሮችን ምክንያቱም የህዝብ ፍላጎት ጋራ አብሮ የሚሰራ ከሌለ በግልም የሚሰራ ነገር የለም ባለንኛ ድምጽ ማሰማት እንችላለን በሌሎች ሀገሮች ተገርሯል የቤተክርስቲያን አባሎች ጭምር እንዲሁም ቤተክርስቲያን የሚያዘጋጀችበት ቦታ አለ ብዙ ነገሮች አለ በቫንኮቨራችን ግን እስካሁን ያየነው የለም በርግጥም በቤተክርስቲያን ጸሎት ጾም ይደረጋል አንዳንድ ነገሮችን ያደርጋሉ ያ ትክክል ነው ግን ወደ አደባባይ ይወጣንበት ቦታ ፍጹም አላየሁኝም ስለዚህም እግዚአብሔር እንግዲህ ወደፊት እኔ እንደማስበው ከሆነ ወይንም ለሎቻችሁ እግዚአብሔር ባገራችን ምን ያምጣ ሰላም ያምጣ አለም እንደምንለው ሰላም አምጣ በርግጥም ያገራችን ሁኔታ ያሳዝነናል ነገር ግን ማን ነው ያረጋው የሚባለው በዘርና በሃይማኖት ተቆማች ሳይሆን የተወሰኑ ግሩፖች አሁንም በተለይ በአቢስር የሚካሄዱ ነገሮች እንዳሉ በትክክል የሚያሳብቅ ነው ብዬ ነው የምገርመው እንዲሁም ደግሞ በጊዜ ካለ ወደ ኋላ አሰማችኋለሁ ብዙዎች በየቦታው ኢትዮጵያኖች በቃ ብለው በተለይ ኦርቶዶክሶች በቃ ከእንግዲህ ይህን ነገር ዝም ብለን አናልፍም በሚል ብዙ ነገሮችን እያካሄዱ ነው በዓለም ዙሪያ እና በእርግጠኝነት ነው የምናገረው ይህ ነገር አሁንም ቢሆን እንዲቆም የሁላችን ፍላጎት ነው አይደለም እንዴ ያው የሁላችን ፍላጎት ነው ሁላችንም በእንደዚህ አይነት መልክ የምትቀጥ ኢትዮጵያ መቀጠል የለባትም እና አንድ ቦታ መቆም አለበት በተለይ ወጣቱ በአሁን ሰዓት ትግል እያደረገ ነው ትግል ስል በእርግጠኝነት ይሄ ነገር የሚቆምበት መንገድ እየተፈለገና በርግጥ ራስን የመከላከል ተፈጥሯዊ ግዴታ ስለሆነ አንድ ሰው በእምነቱና በዙሩ የሚጨፈጨፍ ከሆነ የግድ መታገል አለበት በተለይ በዚህ በአማራውና በሌሎች ክልል የሚደረጉት ትጥቅ ትግል ከህልውና አኳያ እንደሆነላችን እናቃለን ዛሬ በሞላው በአማራ 80% በፋኖ ነው የሚመራው ይሄ ደግሞ የመከላከል ሚስቱን ልጁን ቤተሰቡን ቦታውን ለመከላከል ነው። ቤተሰቡ እየታረደ እርሻው እየተቃጠለ ከብቱ በጥይት የተመታ ያለፈበትን ጊዜ እናስታውሳለን። የሩቅ ጊዜ አይደለም። ስለዚህ ሁላችንም ይህን ነገር ማየት ያስፈልገናል ለማለት ነው። በየቦታው ያላችሁ በጸሎትም ሆነ በምን አባቶቻችን ያው ሁላችንም በትግስት ይህን ነገር ብንማርና እንደገና እዚህም አካባቢ አንዳንድ እንቅስቃሴዎች ቢታዩ በጣም ጥሩ ነው። የዛሬውን እንግዲህ አንዳንድ ራሴን ሀሳብ በዚህ ላይ ነው የሚቀጥለው ሌላ ሀሳብ ትኩረት አድርጋለሁ። በዚህ ሀሳብ ላይ ተጨማሪ ወይንም ደግሞ ባነጋገር ደስ ያላላችሁ ካለ ደውላችሁ እኔ አልተመቸኝም ማለትም ትችላላችሁ። በተረፈ ሁላችሁም መታችሁ በዚህ በሬዲዮ መሳተፍ ትችላላችሁ፣ ሀሳባችሁን መግለጽ ትችላላችሁ። ከአንድ ሙዚቃ በኋላ እንግዲህ ወደ አፍሪካ ማማ ከመሄዳችን በፊት በዚህ በቫንኩቨር ከተማ ኢትዮጵያን ኮሚኒቲ ባዘጋጀው የግራጁዌሽን በየአመቱ የሚያደርጉት በዛሬ ብቻ አይደለም፣ ዛሬ ግን ወጣቶቹ የተናገሩትን አንዳንድ ኦዲዮ ስላለኝ እሱን አቀርብላችኋለሁ። እና ከዛ በፊት እንግዲህ አንድ ዘፈን እንዲያው ዘና የሚያረጋችሁ ዘፈን ነው። ሎሚ ቢወረውር የሚለው ነገር ከጥንቱም ካሁኑም ደስ የሚል ነገር ነው። እሱን አሰማችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የሹክሹክታ ሬዲዮ

አድማጮቻችን ተመልሼ መጥቻለሁ። እንግዲህ ለሚ ወረውር ደረቱ መታወጣ ወይ ኩላሊቱ ልቡን ማገኘት ዋናው ልቡ ላይ ነው አለ። አቤት አቤት አቤት ከዚህ አውጣን ነው ምንለው። አድማጮቻችን እንግዲህ ቀደም ብዬ እንደነገርኳቸው የኢትዮጵያን ኮሚቲ በቫንኩቨር 2026 ተመራቂዎችን ዛሬ በጥሩ ዝግጅት ሰርቲፊኬትም ሰጥቷል። አንዳንድ ኢንፎርሜሽኖችን ባደርሰኝ በማየው ፒክቸርና ቪዲዮ በጣም በጣም ጥሩ ሁኔታ ነው። በየአመቱ ሳይሰለቹ በተለይ አንዳንድ ግለሰቦችን ሌሎች

0: በብዛት ስላሉ አንዳንዶቹ በየአመቱ የሚያደርጉ ስለሆነ ስመጥራትም ሌሎችንም ማወቅ ጥሩ ነው። ሌላው ደግሞ እንደምታው የሁሉም አስተዋጽኦ ነው። እዛ ውስጥ የተዘገኙት የማህበሩ አመራሮች፣ ሌሎችም ቮለንተር የሚሰሩ ሰዎች አሉ። በተቻለ መጠን በሚቀጥሉ ሳምንት እዛ የተሳተፉትን አባሎች ኢንተርቪው አድርጌ ላቀርብ ወዳለሁኝ። ነገር ግን በዛ ቦታ ተገኝተው በጣም ደስ የሚል ነገር ነው። ከልጆቹ አንደበት ከተመረቁ 2026 ግራጁዌሽን ተማሪዎች ከነሱ አንደበት ምን ተናገሩ፣ እስቲ ምን አሉ የሚለውን ለእያንዳንዳችን ቤተሰብ ልጅ ላላችሁ ከዚህ በፊትም ወደፊትም ለሚመረቁትንም አሁን የሚቀጥሉ ዓመትንም እንዲሁም ሌሎችንም ከዛ በፊትም ልጅ የለንም ምንም እንትን የሌለውም በሙሉ ትምህርት የሚሰጥ ኮሚኒቲያችን በወጣቱ መገንባት አለበት። ይህንን ከያዝ ነው የኮሚኒቲያችንን ከምግብ ጀምሮ ከባህሉ ጀምሮ ምናል ፍቅር እንደሆነ ምን እንደሆነ የሚማሩበት ነገር ስለሆነ በጣም ትልቅ ነው። ልናመሰግናቸው ይገባል። ነገር ግን እስቲ ከራሳችሁ ከተመራቂዎቹ ወይም ተጋባዥ በዚህ ግራጁዌሽን ያደረጉት አንደበት እንስማ እንሆ።
1: And I also like to thank the Ethiopian community for hosting this event. We're really grateful for this opportunity and we're also really grateful for this event.
2: We'd also like to thank our family and friends for helping us throughout our education, whether it be for high school or university. Thank you for helping push us forward throughout our lives.
3: So we would also like to thank the community for showing us our culture, food, and also the support over the years. Especially in the Western world, it can be very hard, and it's very hard for us to kind of find ourselves, especially in our culture. And so just being together and sharing our experiences is something almost like a family, and it's very something that's very important to us. So again, thank you so much for all your support.
4: I'd also like to thank God for giving us these gifts that we use to succeed, both in school and outside of school. From our relationships to our grades to everything else, we are thankful to be blessed by God. First of all, we want to thank our parents for the sacrifices they made to get us here. Your work doesn't go unnoticed. We love you so much. And thank you to the community for giving us a sense of identity outside of school, outside of sports. And thank you for giving us a family.
5: First of all, I'd like to say thank you to everyone here and my parents for trusting me and sending me to school here. And second of all, I'd like to say thank you to my family in Canada. I came to Canada just for school, so I would like to thank them for supporting me for moving here. And a huge thanks to my uncle. Until then, he supported me. And thank you for everyone for this community for supporting us and for throwing this beautiful gathering to meet you all of you and for this beautiful thing. Thank you.
6: As well, I would like to thank my family and for the Ethiopian Community Center, because it does take a lot of time and effort to throw this whole thing. So thank you very much. And I would also like to thank the graduates, because I know it's hard to study to go to school. So congratulations to you guys. And yeah, so thank you to everyone here. Appreciate that. Yeah.
0: አድማጮቻችን እንግዲህ ይሄውና ሰምተናል። በጣም ደስ የሚል ነው ከአንደበታቸው የሚወጣው ምንሃል ደስተኞች እንደሆኑ በዚህ ድሚያቸው እግዚአብሔርን የሚያመሰግኑ ቤተሰቦቻቸውን ያመሰገኑ ኮሚኒቲውንም ይሄ ነገር በቀላል ነገር አይደለም የተዘጋጀው ለዚህ እናመሰግናለን ብለው የኮሚኒቲያችንን ስም ቤተሰቦቻቸውን እድል ያገኛሉ። ቤተሰቦቻቸውን ያሳደጓቸውን በጣም አመሰግናለሁ። ይህን ያህል ትምህርት ድረስ ሰፈር አድርጋችሁ ይህን ሁሉ ስላላችሁ ብሎ በፊት ለፊት መናገር ትልቅ ነገር ነው አይደለም እንዴ? እና በጣም እናመሰግናለን። እኔ በዚህም በሹፍሉክታ ሬዲዮ በኩል የኢትዮጵያን ኮሚኒቲ ያዘጋጃችሁት በሙሉ እግዚአብሔር ይስጣችሁ ያክብራችሁ በሚል በዚሁ ጨርሳለሁ። ሌሎችም ደግሞ ግራጆች እንኳን ደስ አላችሁ፣ እንኳን የ2026 ተመራቂዎች ሆናችሁ፣ ጥሩ ወደፊት ደግሞ ሌሎችም እንደዚሁ የሚቀጥሉ አመት እንላለን፣ ለዛ ያድርሰን እንላለን። በዚሁ እንሰናበታለን። አንድ ሙዚቃ ጀባልና ወደ አፍሪካ ማማ እንዞራለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ደውሉ 604-600-4657 አሁን ወደዚህ ሙዚቃ እንሄድ።

አድማጮቻችን አሁን የጀመረው ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም

አድማጮችን አፍሪካ ይከተላል። አንድ ሙዚቃና ሁለት ከሰማው በኋላ ወደ ዋናው ፕሮግራማችን እንመለሳለን። ማማ አፍሪካ በየሳምንቱ ቅዳሜ ከ8 ጀምሮ ለ15 ደቂቃ እናርጋለን። ያሰፋን ስለምንሄድ ሁላችሁም ተሳተፉ ካላችሁ እናው ሙዚቃው

0: አድማጮቻችን አፍሪካ ማማ በዚህ ያበቃል። የሚቀጥለው ሳምንት ለ15 ደቂቃ እናቀርባለን። በየሳምንቱ ከ7 እስከ 9 ሰዓት ድረስ ይገባችሁ ኢንፎርሜሽን እና እንዲሁም አንዳንድ ነገሮችን ተሰማላችሁ። ሙዚቃ በዝተናላችሁ። ካሁን ጀምሮ የመዝናኛ ፕሮግራም ይኖራል። የሙዚቃ የኢትዮጵያኖች የኤርትራን ሙዚቃችን በያከታተልኩ እስከ 9 ሰዓት እስከ 10 ሰዓት ድረስ እስከ 9 ሰዓት ድረስ አቀርብላችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ 604-600-4657 ደውላችሁ በሉኝ። ሙዚቃውንም ወሬውንም አቀብላችኋለሁ። አሁን ወደ ሙዚቃ መጀመሪያ ስንሄድ አንድ የትግርኛ ኤአይ የተሰራ ሙዚቃና ሆሪያ ጓል የሚለውን አንድ ዘፈን ጀበላችኋለሁ። ከዛ ፊት ግን እንደምታውቁት የዚህን ማስታወቂያዎችን የሲአይቲአር 11.9 ኤፍኤምን ማስታወቂያ ሁልጊዜ በመሀል በመሀል ስለማገባ መስት ማስገባት ስላለብን ነው። እነሆ ሙዚቃ። ከዛ ፊት ሁለት ማስታወቂያችን ጀባላችኋለሁ። በሙዚቃ ተዝናኑ። የተለያዩ ሙዚቃዎችን እያቀረቡ እስከ 9 ሰዓት ድረስ አብረን እንቆያለን። ወርቁ አያሌው።
1: I'm Christine Dibble.
2: And I'm Carla Slytome.
1: And we are the KNC Jazz Duo.

አድማጮቻችን ሙዚቃ ይቀጥላል። ቀደም ብላችሁ የሰማችሁት የአፋርኛ ሙዚቃ ነው። የሚቀጥለው ደግሞ ኦሮምኛ ነው። ቦናኪያ የሚለውን በአብዱራህማን ይቀጥላል። ሙዚቃው ይቀጥላል እስከ 10 ሰዓት ድረስ ማለት እስከ 9 ሰዓት ድረስ ይቀጥላል። እንግዲህ ተከታተሉን። ወርቋ ያለው ነኝ። ሐሳብ ካላችሁ ሌላም ጥያቄ ቴክስ ያረጋችሁልኛለ። አንዳንድ ጊዜ ሙዚቃዎቹን በቀጥታ ለማሳለፍ አልችልም፣ ምክንያቱም ጊዜ ይወስዳልና ለሚቀጥለው ሳምንት አጫውትላችኋለሁ። አሁን ወደ ሙዚቃ ልውሰዳችሁ። አዲስ ሙዚቃ ኦሮምኛ.

0: አብዱራህማን ሙዚቃውን እየተጫወተው የሐረርን ሾግኛ ሙዚቃ ነው። አሁን ሙዚቃዎች ብዙዎች ጥያቄዎች ባለፈው ሳምንትም በዚህም አንድ ያላጫወቱ ዘፈናለ ብዙዎቻችሁ መርጣችኋል። ግን አሁን ጀባላችኋለሁ። ምንም ደሞ በስንት ሚሊየን ህዝብ የታየና በውጭ ዓለም ሁሉ የሚታወቀው ቆንጆን ዘፈን የጀግናውን ቴድሮስ ዘፈን ጀባላችኋለሁ። ከዛ መቀጠል አይ ብዙዎቻችሁ ቴክስ አርጋችሁልኛል ይቀጥላል። እስቲ የሁሉንም ላጫውት ብዬ ነው። እነ ሙዚቃ ወርቁ አያለሁ ነኝ ጀባል ባላችሁ። ከዛ ፊት የዚህ ስቱዲዮ ማስታወቂያን ቀጥዬ ወደ ቴዲ አፍሮ ሄዳለሁ።
1: You're listening to CITR 101.9, broadcasting from UBC's Point Grey campus, located on the traditional, unceded Coast Salish territory of the Hunkaminam-speaking Musqueam people.

አድማጮቻችን ከሰባት እስካሁን ድረስ የተከታተላችሁ ያላችሁትን ያመሰግን እንዲሁም አስተያየት ሰጣችሁና ደግሞ አንዳንድ ነገሮችን ያካፈላችሁን እንግዲህ አንዳንድ ጊዜ እንደምናየው ከሰማን በኋላ ከማረግ ያው ቀደም ብሎ ነው በተለይ በዚህ በግራጁዌሽኑ በጣም ደስ ያላችሁ የደወላችሁ በጣም ጥሩ ነው ሌሎቻችሁ ደግሞ አድራሻም በጣም የሚገርመው የቆየ ነው ይሄ አድራሻ ማንም ሰው ኢትዮጵያን ኮሚኒቲ ኢትዮጵያን አድራሻ በርነቤ ውስጥ ነው ሁሉም ሰው ያቋል ሌላ ደግሞ ዌብሳይት ኢትዮጵያን ኮሚኒቲ ብሪቲሽ ኮሎምቢያ በትገቡ ዌብሳይት እና የአስራ አማራሮችን ማግኘት ይችላልላችሁ በዛ ላይ ያላችሁን ሐሳብ በሚዲያ ላይ ከመውጣት እዛ ሄዳችሁ ብትናገሩ ጥሩ ነው ዋናው ነገሩ ምንድነው መሳተፍ ነው በቃ አለቀ ይሄ ነው እና ይሄን አመሰግናለሁ አስተያየታችሁን በተረፈ ጥያቄ ካላችሁ አንዳንድ ነገር ዌብሳይታችሁ ላይ ሂዱ ወይንም ቅዳሜ ባለፈው አራት ሳምንት በሆነ ምክንያት ማለትም ለደሳ ይሁን ጀበር ግጠኝነት አላወኩም ያው ዝግ ነበር ኮሚኒቲው ከቁጥሩ ውጪ የሆነ ነው እና አሁን ተከፍቷል ዛሬ በዛ ውስጥ ግራጁዌሽን ተካሂዷል የሚቀጥለው በየሳምንቱ ቅዳሜ ዝግጅት አለ ያው ምግብ ያዘጋጃሉ ከብዛት ከሄድን ያደገ ይመጣል ማለት ነው በአንድ ቀን ደግሞ የራሳችንን እንትንላለ ማለት ነው ስለዚህ ወርቆ አያሌው ነኝ በጣም አመሰግናለሁ ሁላችሁም የሚቀጥለው ሳምንት ቅዳሜ ከ7 እስከ 9 ስለምናስተላልፍ በዚህ ለተገኝታችሁ የራሳችሁን አዳመጥና ማስተላልፍ የምትፈልጉ መልክቶች በውስጥ በቴክስም በምንም ደውሉልኝ ይሄን አስተላልፋለሁ እኔ በዚሁ ልሰናባታችሁ አንድ ሁለት ሙዚቃውን ጀባ ያላችሁ ባር ውስጥም ያላችሁ ቢራችሁን እስቲ ጠጣ እያረጋችሁ ወይንም ቀመስ እያረጋችሁ ስፖርት ነው ታውቃላችሁ ካናዳ 6-0 ለመጀመሪያ ጊዜ ወደፊት የማይሆን ነገር ነው በጣም የሚገርም የእግር ኳስ ጨዋታ ነው ብዙዎች አሉ እንግዲህ እንደምትከታተሉ ባለሙ ተስፋ ነኝ ወርቆ አያለኝ ብኔ በዚህ ልሰናበታችሁ በሚቀጥለው ሳምንት በተለየ ሀሳብና ዜና ወይንም ኢንፎርሜሽን እንገናኛለን እስቲ ወደ አስቴር እየጀባል በላችሁ ወርቆ አያለው ደህና ሁኑልኝ